ናይ ተባሚ ህንገ ካበፈይ እእችሰን ነንዲፋዋ እችህተከ መንዊ አላሁ ፊላ ተባሚ ህን አልኮመን ንኩረመ እእችከን አልኮን ኩርመ እብስ ሑጀት አላሁ ባባ እንለፈት አላሁ መንዊ ሑኩም ኩረቡ መነት እከላንገ መንዊ ተባሚ ህን አልኮን ንኩርመ እከላንገ ወኒ አምር ኩረባፈይ ای حق تد دینه اهنکمکو میسکن کر گنمیهم اکمن ندنته